አባታችን በሰማዮች ላይ ያለህ ተለይቶ መስካን ክብር ስምህ መንግስትህን የምንፈልጋት ከጥንቱ በልጅነት ድምጣት ሰጠና ቤቱን ፈቃድህም እንዲደረግ ይሆን በሰማይም ሙተን ተነስተን ከዳይን እንድንኖር ምስጋና ምግብ ሆኖን ዛሬም በምድር በስጋ ሕይወት ሳለን ምግባችንን እየለቱ አውቀ ስጠን።

ለኪ ብሎ በሰጠሽ ሰላምታ እኔ ባሪያሽ ልብሴን ስታጠቅ ስፈታ ሰላም ልልሽ ይገባኛል ጧት ማታ ማርያም ሆይ መቤቴ ሆይ ድንግል እንዳለሽ ቅዱስ ገብርኤል ሰላም ሰላም ለኪ እንዳርሶ ሁሉ እኔም የጠፋልሽ የነፍሴ ሥጋ መርገም ብሩክ ነው የማህፀንሽ ፍሬም